0: ክላ አጃ ቅምሱ ፍሮዛ ክርቱ ፈረስክራም ደኒ ንዱክላዌ እንዳራሶን ክላሚ ታፒስ ኮስኮኖ ዳውዋ ፔላዚ ኤፌሜላን ፈረስክራም ደላን ዳጂ ሎክቱ ጀሚንዴ ፋቶላን ክርንታይሮ ሼና ሰንዲሮ ዘውዳ ካይን ስፕር ስኩ ፈልዲው ላር ፈል ስኩ ፈልዲው አራከ ስፕር አው ስፕር ላር ስፕር ፈል ኡዲው ኢንዲ ስፕር ላር አራከ ዲው ፈንዱጋዋ ሱንዶ አና ዳዋ ዳጂ ኮሮን ደዛሙ ሚኑ አካንዶ ይኩኖ ያይ ማልማንቲያ አንጎያ ነብካታ አሰላሙ አለይኩም
1: ወአለይኩም ሰላም ባበነ ትዛኒ ከንዱ አተረረ አባብከር የሪማን ጉረ ትዛኒ ማናጅን
0: እንግላ አባብከር የሪማኛ ክርኛን ካንዲ አዛሙ ሚኑ
1: አካቼ ክቼ
0: ናም ካንዲ ደዋሙ
1: እንግላ ዘር አሰሪ ወልተከ ጋቸ ረብላው ነው ዳጂውሮ ፈልማታ ማላ አመሬ ዛጥያ ፈልማታ
0: ቡላ አይ አይንማኑ
1: ለፍቶሪ ተማዘ
0: ዮ ማናት ተማቶሮም ዝቢ ናም
1: አንዴ
0: ወጣ ፈልምና አ
2: ብላሩ አስረ ደወረ ቸንትሮላኒ መካረን ጎሮላኒ ወላ ደረጃ ጅ
1: ያውባ ዝክረ
0: ገይድማ ዛብስና
1: አንማሽ አንማሽ
0: ዮ እንግላ አስከየና ነኝ አባ ቡከር የሪማ ወሽ ከሰደሙ እንግላ አባ ቡከር የሪማ ብላ አሰረድ
2: ወደ ቸንትሮላኒ ሚዋን ካረንጎላኒ
0: ዮ ብላ ንማንግሬ ጉልዘና አሰላሙ አለይኩም
3: ወአለይኩም ሰላም ባቡኑ ትጃሪ
0: ንግላ ዘወለን
3: ካረንጎሮ ፕሪሚየር
0: አልካረካን ዛምኑ ሚሎ ሉምባዲያ
3: አው ቻባካ ደን ማዛካሮ ካራቆ ካቸባው
0: ውሸ ዳዘለ ዛሙን
3: አው ክረንጄ ባሪ
0: የዋካም ክረንጅሮ ጋናጉልጃ
3: ካም ክረንጅሮ ጋናጉልጃ ሻ ዳይሻፋብ ስሩዮ
0: ሻዛዝ ስሩዮ ካናንጉሮ ውሪዬ
3: ካናሽላ ካፕቴና ላምሁሮ ኮይ
0: ሽካካሎ ታሚ
3: ዮ ማይዲሳ ወሲ ከጋኪ
0: የንዳ ፈልዴ ሀወር ሰማሰብሮ ወልታ ይድንዳ
3: አዎ ያን ድሮ ያቆምላ
0: ታይክ ግራ ካረ ለኔ ኮሪያ ላይ ካድ
2: መንከልሱ
0: ግራ ካረ ኩረ ፍሪየ አሰላሙ አለይኩም
1: ወአለይኩም ሰላም ባቡኑ ዲጃኒ ኮንዳ ውሽ ትላሮ
0: ላሌ ውሽ እንድክላ ዘወለን
1: ኢሳ ሙሳ ማራጅን ጎይ ዳምጋሪንጋ ወቀት ዘላ
0: ውሽ ኢሳ ሙሳ ካንደ ዘሙ ሚንላ ካን ሚክሚን
1: አአ ካንዶ ዲዲያ ኮሮ ክን እንዲኒ ያደ
0: የዋ ሀወር ሰማ ሰሚሮ ወልታ ያዩ ነው
1: ታዲያ ማታሽላ የከሞን የጎጂራ እንደዚህ ነው
0: አአ ንሮ ይከይሞን ጅምባ ኢሳ ሙሳ ዳምጋ ከሞን ዋርዱ ሆኖ አማንዳዞ ታማ ከሞን ደታቢ አዮ ማታሽላ አይደባው
4: ሰማንጉዶ ደሞ
0: አአ ወንድማ
4: ግራይ ባይሳ ሙሳ ከዘደሞ
0: ኢሳ ሙሳ ከዘደ ዲማ
1: ኦካ ማሻአላ